ex quo nobis fiat, panis vita.

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የ

www.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሐምሌ 5 2018 ዓ.ም ተምረት ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የሐምሌ 5 2018 ዓ.ም ተምረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደውና ዘወትር ሁለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣቸዋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትነው ወደ እናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ደግሞ ቅዱስ ቁርባንን በተመለከተ ያዘጋጀነውን አንድ ለየት ያለ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ፣ እኔው የዕለቱ ተረኛ አስተናጋጃችሁ መብራቱ ኃይሌ ጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ እንደ ጻፈው ምዕራፍ 6 ከቁጥር 1 እስከ 19 ላይ እንደ ተጠቀሰው። የሰንበት ጌታ። በአንድ የሰንበት ቀን ኢየሱስ በእርሻ መካከል ያልፍ ነበር። ደቀ መዛሙርቱም እሸት ቀጥፈው በእጃቸው እያሹ ይበሉ ነበር። ከፈሪሳውያን መካከል አንዳንዶቹ ግን በሰንበት ቀን ሊደረግ ያልተፈቀደውን ለምን ታደርጋላችሁ? አሏቸው። ኢየሱስም እንዲህ ሲል መለሰላቸው፣ ዳዊት በተራበ ጊዜ ከባልንጀሮቹ ጋር ያደረገውን ከቶ አላነበባችሁምን? ወደ እግዚአብሔር ቤት ገብቶ ለካህናት ብቻ የተፈቀደውን ኅብስት ገጽ ወስዶ በላ፣ አብረውት ለነበሩትም ሰጣቸው። ደግሞም የሰው ልጅ ለሰንበት ጌታዋ ነው አላቸው። በሌላ ሰንበት ቀንም ወደ ምኵራብ ገብቶ ያስተምር ነበር። በዚያም ቀን እጁ የሰለለ አንድ ሰው ነበረ። ጸሐፍትና ፈሪሳውያን ሊከሱት ምክንያት በመፈለግ

ፈውሰው እንደሆነ ለማየት ይጠባበቁ ነበር። ኢየሱስም ሐሳባቸውን አውቆ እጁ የሰለለውን ሰው ተነስተ በመካከል ቁም አለው። ሰውየውም ተነስቶ ቆመ። ኢየሱስም እስቲ አንድ ነገር ልጠይቃችሁ፣ በሰንበት ቀን የተፈቀደው በጎ ማድረግ ነው ወይስ ክፉ ማድረግ? ነፍስ ማዳን ነው ወይስ ማጥፋት? አላቸው። ደግሞም ኢየሱስ በዙሪያው ያሉትን ሁሉ ከተመለከተ በኋላ ሰውየውን እጅህን ዘርጋ አለው። ሰውየውም እንደ ተባለው አደረገ፣ እጁም ፈጽሞ ዳነለት። ሰዎቹ ግን በቁጣ ተሞሉ። በኢየሱስ ላይ ምን ማድረግ እንዳለባቸው እርስ በርሳቸው ተወያዩ። የአሥራ ሁለቱ ሐዋርያት መመረጥ። ከዚያም ቀናት በአንዱ ኢየሱስ ሊጸልይ ወደ ተራራ ወጣ። ሌሊቱንም ሁሉ ወደ እግዚአብሔር ሲጸልይ አደረ። ሲነጋም ደቀ መዛሙርቱን ጠርቶ ከእነርሱ አሥራ ሁለቱን መረጠ። እነዚህንም ሐዋርያት ብሎ ሰየማቸው። እነርሱም ጴጥሮስ ብሎ የጠራው ስምዖንና ወንድሙ እንድርያስ፣ ያዕቆብ፣ ዮሐንስ፣ ፊልጶስ፣ በርተሎሜዎስ፣ ማቴዎስ፣ ቶማስ፣ የአልፈሲዎስ ልጅ ያዕቆብ፣ ቀናተኛ የተባለው ስምዖን፣ የያዕቆብ ልጅ ይሁዳና ኋላ አሳልፎ የሰጠው የአስቆርቱ ይሁዳ ነበሩ። ኢየሱስ አብሮአቸው ከተራራው ወርዶ ደልዳላ ቦታ ላይ ቆመ። ከደቀ መዛሙርቱም እጅግ ብዙዎቹ በዚያ ነበሩ። ከይሁዳ ሁሉና ከኢየሩሳሌም እንዲሁም ከጢሮስና ከሲዶና ባሕር ጠረፍ የመጣ ብዙ ሕዝብም በዚያ ነበረ። እነዚህም የመጡት ሊሰሙትና ካለባቸው ደዌ ሊፈወሱ ነበር። በርኩሳት መናፍስት ይሰቃዩ የነበሩትም ተፈወሱ። ኃይል ከእርሱ እየወጣ ሁሉንም ይፈውስ ስለ ነበር ሰዎች ሁሉ እርሱን ለመንካት ይፈልጉ ነበር። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን። ነዋሪ ሦስትነታቸው

የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፈቃድ ያላችሁ ሁሉ እግዚአብሔርን መምሰል ያሁኑንና የሚመጣውን ሕይወት ተስፋ ስላለው ለነገር ሁሉ ይጠቅማል በሚል ልዩ ምክር ቅዱስ ሐዋርያው ጳውሎስ በአንደኛ ጢሞቴዎስ በምዕራፍ 4 ቁጥር 8 ላይ ያለውን ይተርክልናል። በተጨማሪም ይህ ቃል የታመነና ሁሉም ሰው ሊቀበለው እንደሚገባ ያስተምረናል። ይህንንም በማድረግ በሰላም፣ በፍቅር፣ በቃልና በኑሮ፣ በእምነትና በንጽህና ለሌሎች ምሳሌ በመሆን ክርስቲያናዊ ጉዟችንን በትጋት እንድንቀጥል ይመክረናል። እኛም በቅዱሱ ተራራ ከእርሱ ጋር ስላለን የምወደው ልጅህ ይህ ነው የሚል ድምፅ ከሰማይ ሲወርድ ሰማን ብሎ ቅዱስ ሐዋርያው ጳውሎስ በሁለተኛ መልእክቱ በምዕራፍ 1 ከቁጥር 17 እስከ 18 ላይ ያለውን ሲነበብልን ሰምተናልና ለዚህ ጥሪ ምላሽ እንድንሰጥ ተጋብዘናል። ቃሉን በጥሞና እንድናዳምጥና የሕይወታችን መመሪያ እንድናደርገው በቅዱስ መንፈሱ ያነቃቀናል። የዛሬው ቅዱስ ወንጌል ስለ 12ቱ ደቀ መዛሙርት ወይም ሐዋርያት መጠራት መሾምና ለስብከተ ወንጌል ትምህርት መላካቸውን ይተርክልናል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንደኛ ልጁን ወደዚህ ዓለም ላከው ይለናል የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደተገለጸው። ሐዋርያው ቅዱስ ዮሐንስ እንደተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዓለም የመጣው የሰውን ልጅ በትምህርቱ በታምራቱና በሞቱ ለማዳን እንደሆነ ያስረዳናል። የማዳን ሥራውን የጀመረውም የሰውን ልጅ ከኃጢአት ባርነት ነፃ የሚያወጣውን የቅዱስ ወንጌል ቃል የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ፣ በወንጌልም እመኑ የማርቆስ ወንጌል ምዕራፍ 1 ቁጥር 15 ላይ እንደተጠቀሰ እያለ በማስተማር ነበር። ወንጌልን የማስተማር ሥራ እስከ ዓለም ፍጻሜ ለማካሄድ ለሰው ልጆች የሕይወት መመሪያ እጅግ አስፈላጊ በመሆኑ ከጌታችን ከኢየሱስ ክርስቶስ ጋርና እርሱም ካረገ በኋላ ይህንን ሥራ በምድር ላይ የሚያስቀጥሉ ደቀ መዛሙርትን መምረጥ፣ ማሰልጠንና እስከ ዓለም ዳርቻ ድረስ መላክ ነበረበት። ጌታችን መድኃኒታችን ኢየሱስ ክርስቶስ የመረጣቸው ደቀ መዛሙርት በዓሣ ማጥመድና በግብርና ሥራ፣ በቀረጥ መሰብሰብ በመሳሰሉ የሥራ መስክ የተሰማሩ ስለነበሩ ዓሣ አጥማጆች የነበሩትን ጴጥሮስንና እንድርያስን፣ ያዕቆብንና ዮሐንስን ከኋላዬ ተከተሉኝ፣ ሰዎችን አጥማጆች እንድትሆኑ አድርጋችኋለሁ የማርቆስ ወንጌል ምዕራፍ 1 ከቁጥር 17 እስከ 20 ላይ እያለ ሲያስተምር ነበር። ይህ አባባል ጌታችን ኢየሱስ ክርስቶስ ዓለም የመጣውና ደቀ መዛሙርቱን የመረጠው የሰውን ልጅ የፍቅር፣ የሰላም፣ የእምነት፣ የተስፋና የበጎነትና የርኅራኄ ምንጭ በመሆኑ በወንጌል ቃል ለመያዝና ለመምራት መሆኑን በግልጽ ስለሚያመለክት በእውነት ዓሣ በመረብ እንደሚሳብ በፍቅር የሚስብ አነጋገር ይመስላል። እኛም የጌታን ዝናና አለኝታነት ለሌሎች እንድናበስር ተጠርተናል። እያንዳንዳችን ደቀ መዛሙርቶች ነን። በዛሬው ማኅበራዊ ኑሯችን የጎደለብን የክርስቶስ ፍቅር ለማወጅ የተጠራን ደቀ መዛሙርቶች ነን። ታዲያ ይህ ፍቅር ውስን ወገን፣ ጎሳና ዘር የለውም። ሁሉንም በአንድ በመመልከት ለዚህ ፍቅር መጋበስ ይፈልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ወንጌልን እንዴት እንደሚያስተምሩ፣ ሕሙማንን እንዴት እንደሚፈውሱና መከራም ሲደርስባቸው በጥበብ እንዲያሳልፉ በትዕግሥትና በትሕትና እንዲያስተምሩ አሰልጥኗቸዋል። በእውነት ቅዱስ አበው ሐዋርያት ይህንን መመሪያ በትክክለኛ ሁኔታ በተግባር ተርጉመውታል። እኛም በጌታችን ስም የሚደርስብንን መከራ እስከ መጨረሻ ለመታገል ጥበቡን እንዲለግሰን ልንማጸነው ይገባል። ልክ ደቀ መዛሙርቱን ወንጌልን እንዲያስተምሩ፣ ወደ ጠፋውት በጎች ወደ እስራኤል እንዲሄዱ እንደ መከራቸው ሁሉ እኛም በአካባቢያችን፣ በቀያችን በፍቅር፣ በአንድነት፣ በኅብረት፣ በመተሳሰብ፣ በመተባበርና በመተጋገዝ መኖር ያልቻሉትን በቃሉ አማካኝነት አጥምደን ወደ ፍቅር መረብ እንዲገቡ ወደ ኅብረቱም እንዲመጡ በመጋበዝ ለማስተማር ነው። ለዚህ እያንዳንዳችን ኃላፊነት አለብን። ወደ ጠፉት በጎች የሚለው ሐረግ በእውነት ሊተኮርበት የሚገባው ነው። ልዑል እግዚአብሔር አምላካችን ከሙሴ ጀምሮ በየጊዜው ነቢያትን እያስነሣ ሊያስተምራቸው የዓለም መድኃኒት ጌታችን ኢየሱስ ክርስቶስም ከሰማያት ሰማያት ወርዶ እስራኤላዊት ከሆነችው ከቅድስት ድንግል ማርያም ተወልዶ ሕሙማንን እየፈወሰና እንደ አልዓዛር ያሉ ሙታንን
እያስነሳ አስደናቂ ተአምራቱን ሲያሳያቸው የዓለም ቤዛ መሆኑን አምነው ሊቀበሉት ባለመቻላቸው እውነትም የጠፉ ነበሩ። ጌታችን ግን እንደ እስራኤል ያለ ብዙ ሕዝብ ይቅርና እንደ ሰው እንኳን እንዲጠፉበት አይፈልግም። ለዚህም ነው በሉቃስ ወንጌል ምዕራፍ 15 ከቁጥር 1 እስከ 31 ላይ የተነገሩ ሦስት ምሳሌዎች ማለትም አንደኛ 100 በግ ያለው ሰው አንዱ ቢጠፋበት 99ኙን በሜዳ ትቶ አንዱን ሊፈልግ የሄደውን ሰው ምሳሌ፣ ሁለተኛ 10 ብር ያላት ሴት አንዱ ቢጠፋባት አጥብቃ እንደምትፈልገው፣ ሦስተኛ 2 ልጆች ያሉት አባት አንዱ ጠፍቶ ከቆየ በኋላ ተመልሶ ሲመጣ እንደ ተደሰተ፣ በአጠቃላይ እነዚህ ሦስቱ የጠፉባቸውን ሲያገኙ ደስ እንዳላቸው እንደዚሁ የጠፉት የእስራኤላውያን እንዲመለሱና እንዲድኑ ነው ደቀ መዛሙርቱን ወደ እነርሱ የላካቸው። 12ቱ ደቀ መዛሙርት ወደ ጠፉት በጎች ወደ እስራኤል የተላኩት ልክ እንደ ጌታችን ኢየሱስ ክርስቶስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያሉ እንዲያስተምሩ ነበር። በእርግጥ መንግሥተ ሰማያት በክርስቶስ ሕይወት ወደ ምድር መጥታለች። ሐዋርያትም ይህንን ሕይወት ለመኖር ከፍተኛ ጥረት አድርገዋል። ሌሎችም ይህንን ሕይወት እንዲኖሩ አስተምረዋል። ይህ ሕይወት የሚገኝበት 4 ወንጌላትን የሐዋርያት ሥራንና መልእክታትን ጽፈውልን አልፈዋል። የወንጌል ሰባኪያንም ሁል ጊዜ ሲያስተምሩ የሚያስተላልፉት መልእክት ሰዎች ይህንን የጌታችን የኢየሱስ ክርስቶስን ሕይወት እንዲኖሩ ነው። እኛም የተጠራነው ለዚሁ ነው። የ12ቱ ደቀ መዛሙርት ሥራ ቃሉን በመስበክ ብቻ የተወሰነ አልነበረም። በተሰጣቸው ሥልጣን መሠረት በሥራቸው ሕሙማንን መፈወስ፣ ሙታንን ማስነሳት፣ ለምጻሞችን ማንጻት፣ አጋንንትን ማውጣት ነበር ሥልጣን የተሰጣቸው። እነሱ በዚህ መሠረት የተቻላቸውን አድርገዋል። በመጨረሻም የዓለም ቤዛ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእነርሱ በኋላ ወንጌልን እስከ ዓለም ዳርቻ ድረስ በመሄድ እንዲያስተምሩ ለመረጣቸው ደቀ መዛሙርት ሥልጣን ሲሰጥ ይህ ሥልጣን የሚያስከትለውን ኃላፊነት በማሳወቅ ነው። ከዚህም ኃላፊነት ዋናው ወሳኙ በእርሱ ምክንያት እንደሚጠሉ በግልጽ በማስረዳት የሚደርስባቸውን ችግርና ግፍና ሥቃይ በጽናት ችለው ወንጌልን እየሰበኩ በብቃት በመወጣት ክርስቶስ በደሙ የመሠረታትን ቤተ ክርስቲያን በመንፈስ ቅዱስ መሪነት በዘመናቸው የተቻላቸውን ካስፋፉ በኋላ ለተከታዮቻቸው ሁሉ እንደዚሁ ተመሳሳይ ድርጊት በትጋት በመፈጸማቸው እነሆ የመንግሥተ እግዚአብሔር ማስፋፊያ የሆነች ቤተ ክርስቲያን ዛሬ በዓለም ላይ ከጸረ ክርስቶስ ኃይሎች ጋር በመታገል ላይ ትገኛለች። ለዚህ ሥራ ሁላችንም ተጋብዘናል። ይህንን ተግባር ለማከናወን የሚረዳን ኃይል ክርስቶስ ትቶልናል። እርሱም ሥጋውና ደሙ ነው። ዘወትር በመሥዋዕተ ቅዳሴያችን እናገኘዋለን። ስለሆነም በርሱ ተመርተን የመንግሥቱን ሥራ እንድንሠራ በጸጋ ይደግፈን ዘንድ ፍቃዱ ይሁን። የሰማነውን በልቦናችን ያሳድርልን።

አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሐምሌ 5 2018 ዓ ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ባልደረባችን ዮሐንስ መኮንን ቅዱስ ቁርባንን በተመለከተ ያሰናዳውን አንድ ዘለግ ያለ አስተምሮ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን አሁንም በድጋሜ እንጋብዛለን።

ምስጢረ ቁርባን። ምስጢረ ቁርባን የሥርዓተ ክርስትና መደምደሚያ ነው። በምስጢረ ጥምቀት ንጉሳዊ የክህነት ክብርን የተጎናጸፉና በምስጢረ ሜሮን ከክርስቶስ ጋር በበለጠ ጥልቀት የተመሳሰሉ በቅዱስ ቁርባን አማካኝነት በጌታ በራሱ መስዋዕት ከመላው ማኅበር ጋር ተሳታፊ ይሆናል። በመጨረሻም ላይ በዚያች በእርሱ ላይ ክህደት በተፈጸመባት ምሽት አዳኛችን የሥጋዊንና የደሙን መሥዋዕት ቅዳሴ ሠራ። ይህንንም ያደረገው የመስቀሉን መሥዋዕት እርሱ ተመልሶ እስኪመጣ ድረስ ለዘመናት ጠብቃ እንድታቆይ ለሚወዳት ሙሽራው ለቤተ ክርስቲያን የፍቅር ምስጢር፣ የአንድነትን ምልክት፣ የድኅራይን ትስስር ማለትም ክርስቶስ ራሱ በምግብነት የቀረበበትን፣ አእምሮ በጸጋ የተሞላበትን፣ የወደፊት ክብር ተስፋ የታደልንበትን የፋሲካ ግብዣ፣ የሞቱንና የትንሣኤውን መታሰቢያ ባደራ ለማስረከብ ነው። ቅዱስ ቁርባን የክርስቲያናዊው ሕይወት ምንጭና መደምደሚያ ነው። በእርግጥም ሌሎቹ ምስጢራት፣ ቤተ ክርስቲያናዊ አገልግሎቶችና ሐዋርያዊ ሥራዎች ሁሉ ከቅዱስ ቁርባን ጋር የተሳሰሩና አካሄዳቸውም ወደ እርሱ የሚመራ ነው። ምክንያቱም መላው የቤተ ክርስቲያን በጎነት ማለትም ፋሲካችን ክርስቶስ ራሱ በውስጡ ይገኛልና። ቅዱስ ቁርባን የመለኮታዊ ሕይወት ሱታፌና የቤተ ክርስቲያንን ሕልውና ያቆየ የእግዚአብሔር ሕዝብ አንድነት ውጤታማ ምልክትና የላቀ መገኛ ነው። በክርስቶስ አማካኝነት እግዚአብሔር ዓለምን የቀደሳትና ሰዎች ለክርስቶስ በእርሱም አማካኝነት በመንፈስ ቅዱስ ለእግዚአብሔር አብ የሚያቀርቡት አምልኮ ማጠቃለያ ነው። በመጨረሻም በቅዱስ ቁርባን አከባበር ራሳችንን ከሰማያዊው ሥርዓት አምልኮ ጋር አዋህደን እግዚአብሔር ሁሉ በሁሉ የሚሆንበትን ዘላለማዊ ሕይወት እንጠባበቃለን። ቅዱስ ቁርባን የእምነታችን ድምርና ማጠቃለያ ነው። የምናስብበት መንገድ ከቅዱስ ቁርባን ጋር የሚጣጣም ነው። ቅዱስ ቁርባንም በበኩሉ የምናስብበትን መንገድ ያረጋግጣል። የዚህ ምስጢር የማያልቅ ሀብት በሰጠነው የተለያዩ ስሞች ይገለጻል። እያንዳንዱም ስም አንዳንድ ገጽታዎቹን ያንጸባርቃል። ቅዱስ ቁርባን ተብሎ የሚጠራበት ምክንያት ለእግዚአብሔር የሚቀርብ ምስጋና ስለሆነ ነው። ኤውካሪስቴይንና ኤውሎጌይን የተሰኙት የግሪክ ቃላት በተለይ በምግብ ወቅት የእግዚአብሔር ሥራዎች የሆኑት ፍጥረትን፣ ድህነትን፣ ቅድስናን ለማወጅ አይሁድ የሚያቀርቡትን ምስጋና ያስታውሱናል። የጌታ እራት የሚባልበት ምክንያት ጌታ በሕማማቱ ዋዜማ ከደቀ መዛሙርቱ ጋር ከበላው እራት ጋር ስለሚዛመድና በሰማያዊቷ ኢየሩሳሌም የሚከበረውን የበጉን ሰርግ እራት ስለሚጠቁም ነው። እንጀራን መቁረስ የተባለበት ምክንያት በከፊል የአይሁድ አመጋገብ አካል የሆነውን ይህን ሥርዓት ኢየሱስ የተጠቀመው የማዕዱ ባለቤት በመሆኑ በተለይ በመጨረሻ እራት ላይ ኅብስቱን ባርኮና ቆርሶ ለደቀ መዛሙርቱ ሲያድል ነው። ከትንሣኤው በኋላም ደቀ መዛሙርቱ የሚያውቁት በዚህ ድርጊቱ ነው። የመጀመሪያዎቹ ክርስቲያኖችም የቅዱስ ቁርባን ማኅበር ለመወከል የሚጠቀሙት ይህን ዘይቤ ነው። ይህን በማድረጋቸውም የተቆረሰውን ኅብስት ክርስቶስን የበሉ ሁሉ ከእርሱ ጋር ኅብረት መፍጠራቸውን፣ አንድ አካልም መሆናቸውን ገለጹ። የቅዱስ ቁርባን ማኅበር የተባለው ቅዱስ ቁርባንን የቤተ ክርስቲያን ጉልህ መገለጫ ሆኖ በምዕመናን ጉባኤ ስለሚከበር ነው። የጌታ ሕማማትና ትንሣኤ መታሰቢያ። ቅዱስ መሥዋዕት የሚባልበት ምክንያት የአዳኙ ክርስቶስን መሥዋዕት የቤተ ክርስቲያንን መባ ጨምሮ የሚገልጽ ስለሆነ ነው። ከብሉይ ኪዳን መሥዋዕቶች ሁሉ የላቀ በመሆኑና እነርሱንም ምሉ ስላደረጋቸው የሥርዓተ ቅዳሴ ቅዱስ መሥዋዕት፣ የምስጋና መሥዋዕት፣ መንፈሳዊ መሥዋዕት፣ ንጹሕና ቅዱስ መሥዋዕት በሚባሉ ስሞች ይጠራል። ቅዱስና መለኮታዊ ሥርዓተ አምልኮ የሚያሰኘው ደግሞ የዚህ ምስጢር አከባበር የመላው የቤተ ክርስቲያን ሥርዓተ አምልኮ ማዕከልና ጥልቅ መገለጫ በመሆኑ ነው። በዚሁ መንፈስ አከባበሩን ቅዱሳት ምስጢራት ብለን እንጠራዋለን። እጅግ የተቀደሰ ምስጢር የምንለውም የምስጢራት ሁሉ ምስጢር በመሆኑ ነው። በመንበረ ታቦት ውስጥ የሚቀመጠው የተለወጠው ኅብስትም በዚሁ ስም ይጠራል። ቅዱስ ቁርባን ተብሎ የሚጠራበትም ምክንያት በዚህ ምስጢር አማካኝነት አንድ አካል እንሆን ዘንድ በሥጋዌና በደሙ ተካፋዮች ከሚያደርገን ከክርስቶስ ጋር ራሳችንን አንድ እናደርጋለንና ነው። ቅዱሳት ነገራት በማለትም እንጠራዋለን። ምክንያቱም በጸሎተ ሃይማኖት ዘሐዋርያት የቅዱሳን ሱታፌ የሚለው ሐረግ የመጀመሪያ ትርጉም የመላእክት ኅብስት፣ ከሰማይ የተገኘ ኅብስት፣ የዘላለማዊ መድኃኒት ስንቅ ማለት ነውና። ቅዳሴ በላቲን ሚሳ የሚባልበት ምክንያት የድኅነት ምስጢር በሚፈጸምበት ሥርዓተ አምልኮ ምእመናን የእግዚአብሔርን ፈቃድ በዕለት ተዕለት ሕይወታቸው እንዲፈጽሙ በሚያሳስብ ቃል ቅዳሴው ስለሚያልቅ ነው። ቅዱስ ቁርባን በድኅነት ዕቅድ ውስጥ የኅብስትና የወይን ጠጅ ምልክቶች። በቅዱስ ቁርባን ሥርዓት ውስጥ ዋነኛዎቹ ነገሮች በክርስቶስ ቃልና በመንፈስ ቅዱስ ልመና ወደ ክርስቶስ ሥጋና ደም የሚለወጡት ኅብስትና ወይን ጠጅ ናቸው። ለጌታ ትእዛዝ በመታመን ቤተ ክርስቲያን ክርስቶስ በሕማማቱ ዋዜማ ያደረገውን በክብር እንደገና እስኪመጣ ለእርሱ መታሰቢያ ታደርጋለች። ኅብስቱን አነሳ፣ በወይን ጠጅ የተሞላውን ጽዋ አነሳ። የኅብስትና የወይኑ ምልክቶች ከሰው ግንዛቤ በላይ በሆነ መንገድ የክርስቶስ ሥጋና ደም ሆኑ። የፍጥረትን መልካምነት ማመላከታቸውንም ይቀጥላሉ።
በመሆኑም መስዋዕት በመናቀርበት ጊዜ የሰው ልጅ እጆች የሥራ ፍሬ የሆኑትን ህብስትና ወይን ጠጅ ለሰጠን ከሁሉም በላይ የምድር ፍሬና የወይን ዛፍ ለሆኑት የፈጣሪ ስጦታዎች ፈጣሪን እናመሰግናለን። ህብስትና ወይን ባወጣው ንጉሥና ካህን በሆነው በመልከጼዴቅ ድርጊት ቤተ ክርስቲያንም የራሷን መስዋዕት አስቀድማ ትመለከታለች። በብሉይ ኪዳን ዘመን ከምድር ፍሬዎች በኩራት መካከል ህብስትና የወይን ጠጅ በፈጣሪ ምስጋና ምልክትነት ለመስዋዕት ይቀርቡ ነበር። ነገር ግን በእስራኤላውያን ከግብፅ መውጣት ሳቢያ አዲስ ትርጉም አገኙ። ይኸውም እስራኤላውያን በፋሲካ ጊዜ በየዓመቱ የሚበሉት ያልቦካ ቂጣ ከግብፅ ነፃ ያወጣቸውን ፈጣሪ ጉዞ ይዘክራል። በበረሃ ውስጥ የወረደው መና መታሰቢያ ደግሞ እስራኤላውያኑ የሚኖሩት በቃለ እግዚአብሔር ህብስት እንደሆነ ሁል ጊዜ ያስታውሳል። የዕለት እንጀራው የቃል ኪዳን ምድር ፍሬ የእግዚአብሔር ለቃል ኪዳኑ ታማኝ መሆን መግለጫ ነው። በአይሁዳውያኑ ፋሲካ ማብቂያ ላይ የሚቀርበው የበረከት ጽዋ የፍርድ ቀንን በመጠቆም ኢየሩሳሌም እንደገና የመገንባቷን መሲሐዊውን ተስፋ በማብሰር የወይን ጠጁን ሐሴት ሌላ ገጽታ ያሳያል። ኢየሱስ ቅዱስ ቁርባንን ሲሠራ ለህብስቱና ለጽዋው ቡራኬ አዲስና ገላጭ ትርጉም ሰጥቷል። እንጀራውን የማትረፍረፉ ተአምራት ማለትም ጌታ እንጀራውን ባርኮና ቆርሶ እልፍ አእላፍ ሰዎችን እንዲመገቡ ለደቀ መዛሙርቱ የሰጠበት ሥርዓት የዚህን ልዩ የሆነ የመሥዋዕተ ቅዳሴ ህብስት መትረፍረፍ ያመለክታል። በቃና ውሃን ወደ ወይን ጠጅ የለወጠበት ምልክት የኢየሱስን የክብር ሰዓት አስቀድሞ ያበስራል። በእግዚአብሔር አብ መንግሥት በሚፈጸመው የሰርግ ራት ላይ ምእመናን የክርስቶስ ደም የሆነውን አዲስ የወይን ጠጅ እንደሚጠጡ ግልጽ ያደርጋል። የመጀመሪያ የሕማማቱ ዜና እንዳስቀየማቸው ሁሉ ስለ ቅዱስ ቁርባኑም በነገራቸው ጊዜ ደቀ መዛሙርቱ ተከፋፍለው ነበር። ይህ የሚያስጨንቅ ንግግር ነው፣ ማንስ ሊሰማው ይችላል አሉ። ቅዱስ ቁርባንና መስቀሉ መሰናክሎች ናቸው፣ ያው ምስጢር ነው። የሚከፋፍል ጉዳይ በመሆኑ ከቶ አያቋርጥም። እናንተ ደግሞ ልትሄዱ ትወዳላችሁን የሚለው የጌታ ጥያቄ እርሱ ብቻ የዘለዓለም ሕይወት ቃል እንዳለው ለማወቅ በሚያስችል የፍቅር ግብዣ ለዘመናት ያስተጋባል። የቅዱስ ቁርባንን ስጦታ በእምነት መቀበል ጌታን ራሱን መቀበል እንደሆነ የሚያሳይ አባባል ነው።

አድማጮቻችን፣ የዛሬው የእሁድ የሐምሌ 5 2018 ዓ.ም ተብረት ዕለታዊ ስርጭታችን እዚህ ላይ አበቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን በትጽፉልን የሚደርሰን ሲሆን፣ በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የሰኞ ሐምሌ 6 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእረፍት ጊዜያቸውን በሚያሳልፉበት ካስቴል ጋንዶልፎ ከተማ ለምእመናን ለመንፈሳዊ ነጋዲያንና ለአገር ጎብኚዎች እሁድ ሐምሌ 5 2018 ዓመተ ምህረት ያሰሙትን ቃለ ምዕዳን ትርጉም ሙሉ ዘቱን በቅድሚያ እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጦርነት አዝማሚያ የሰላም ተስፋን ሊያጨልም አይገባም ሲሉ ማሳሰባቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ለኤድስ ህሙማን የሚደረገን ክብካቤና መከላከያው ተጠቂዎችን በሙሉ ሊደርስ ይገባል መባሉን በሁለተኛው ዜናችን እናስደምጣችኋለን። የብፁዕ ካርዲናል ብርሃነ ኢየሱስና የብፁዕ አቡነ ጸጋዬ 50ኛ ዓመት የክህነት አገልግሎት በምስጋና መስዋዕተ ቅዳሴ መከበሩን በአራተኛው ዜናችን እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዜናዎች አብራችሁን በመሆን እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦች መብራት ወይል ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እግዚአብሔር በእኛ ላይ ያለውን እምነት አያቋርጥም ሲሉ ገለጹ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ሐምሌ 5 2018 ዓመተ ምህረት የእረፍት ጊዜያቸውን በሚያሳልፉበት ካስቴል ጋንዶልፎ ውስጥ ከከተማው ነዋሪ ምዕመናን፣ መንፈሳዊ ነጋዴንና ከአገር ጎብኚዎች ጋር ሆነው የመልአከ እግዚአብሔር ጸሎት አድርሰዋል። ቅዱስነታቸው በዕለቱ በተነበበው የቅዱስ ወንጌል ክፍል ላይ በማሰላሰል ባሰሙት ቃለ ምዕዳን የእግዚአብሔር ቃል የእያንዳንዱን ሰው ልብ የመለወጥ ኃይል እንዳለው በማስረዳት ምዕመናኑ በበጋ ወቅት የጽሞና የጸሎትና በቅዱሳት መጻሕፍት ላይ የማሰላሰል ጊዜ እንዲኖራቸው በማሳሰብ እግዚአብሔር በእኛ ላይ ያለውን እምነት አያቋርጥም ሲሉ አስገንዝበዋል። ክቡራትና ክቡራን አድማጮቻችን፣ ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለምእመናኑ ያሰሙትን ቃለ ምዕዳን ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buongiorno, buona domenica. Oggi nella liturgia l'Evangelista Matteo ci presenta la parabola del seminatore che descrive la generosità e la fiducia con cui Dio sparge la sua parola nel nostro cuore e la sua potenza in noi.
1: ውድ ወንድሞችና እህቶች መልካም እሁድ ይሁንላችሁ በዛሬው መስዋዕተ ቅዳሴያችን ከማቴዎስ ወንጌል ምዕራፍ 13 ከቁጥር 1 እስከ 23 ተወስዶ የተነበበው የወንጌል ክፍል የዛሬውን ምሳሌ ያቀርብልናል ይህም እግዚአብሔር ቃሉን በልባችን ውስጥ የሚዘራበትን ልግስናና እምነት ይገልጻል ቃል ሥጋ የሆነውና ሕይወቱን ለድነታችን ሲል አሳልፎ የሰጠው ኢየሱስ ክርስቶስ በሞቱ ምክንያት ብዙ ፍሬን እንዲያፈራ እግዚአብሔር በዓለም ሁሉ የሚዘራው ዘር ነው የዮሐንስ ወንጌል ምዕራፍ 12 ቁጥር 24 አንዳንድ ጊዜ እግዚአብሔር በእኛ ውስጥ ደረቅና ምንም የማያበቅል አፈር በሌላ ጊዜ ደግሞ ያልተደላደለና ድንጋያማ መሬት ወይም እሾሃማ ቁጥቋጦዎች ያሉበት የተለያየ አፈር እንደሚያገኝ እውነት ነው ሆኖም ግን የሚያበቅልና ለም መሬት የሚያገኝባቸው ጊዜያትም አሉ ከዚያም ሁሉንም ነገር የመለወጥ ኃይል ያላቸው የፍቅር ተአምራት መታየት ይጀምራሉ እኛ ራሳችን በሕይወታችን ውስጥ እንዳጋጠመን ጥርጥር የለውም በዚህ ምክንያት እግዚአብሔር የሚዘራውን አያቋርጥም ምክንያቱም የፍቅሩ ኃይል ከድክመታችን የበለጠ ጠንካራ መሆኑን ያውቃልና ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 9 እስከ 10 ቅዱስ ዮሐንስ ዘክሪስቶስም በዘር ምሳሌ የቀረበውን የእግዚአብሔር ቃል ሲጠቅስ በእሾህ መካከል

ሰዓት የእግዚአብሔርን ቃል ለማዳመጥ ለማንበብና ለማሰላሰል ጊዜን እንፈልግ። ከዚህ ጤናማ የረፍትና የመዝናኛ ጊዜ ጋር ትርጉም ያለውን የጽሙናና የጸሎት ጊዜያችንን ማሳደግ እንችላለን። በዚህ መንገድ ወደ ተለመደው የአካልና የመንፈስ መታደስ ተግባሮቻችን እንመለሳለን። ወንጌልን ለማወጅና ለእግዚአብሔር መንግሥት መስፋፋት አስተዋጽኦ ለማድረግ ዝግጁ እንሆናለን። በዚህም የሐዋርያት ንግሥትና የወንጌል ብርሃን የሆነች እመቤታችን ቅድስት ድንግል ማርያም ትርዳን በማለት ቃለ ምዕዳናቸውን ደምድመዋል።

ክቡራትና ክቡራን አድማጮቻችን ከዚህ በላይ ሰማችሁት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ሐምሌ 5 2018 ዓመተ ምህረት በካስተል ጋንዶልፎ ለምእመናን መንፈሳዊ ነጋዴንና ለአገር ገብኞች ያሰሙት ቃለ ምዕዳን ትርጉም ሙሉ ይዘቱን ነበር። ስላዳመጣችሁን ከልብ እናመሰግናለን። ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጦርነት አዝማሚያ የሰላም ተስፋን ማጨለም የለበትም ሲሉ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእረፍት ጊዜያቸውን በሚያሳልፉበት ካስተል ጋንዶልፎ ከተማ ከአካባቢው ምዕመናንና መንፈሳዊ ነጋዴያን ጋር ሆነው የመላእክ እግዚአብሔር ጸሎት አድርሰዋል። ፒያሳ ደላ ሊበርታ በተሰኘው የከተማው ዋና አደባባይ ላይ ከተሰበሰቡት ምዕመናን ጋር የመላእክ እግዚአብሔር ጸሎት ካደረሱ በኋላ ባሰሙት ንግግር በመካከለኛው ምስራቅ እንደገና የተፈጠረውን ግጭትና በዩክሬን ውስጥ የተከሰተውን ቀውስ አስታውሰው ተዋጊዎቹ ጦርነትን ለማቆም ወደ ውይይትና ዲፕሎማሲያዊ መፍትሄዎች እንዲመለሱ አሳስበዋል። የባህር ቀን ታስቦ በዋለበት እሁድ ሐምሌ 5 2018 ዓመተ ምህረት በወታደራዊ ውጥረት ምክንያት የሥራ ሁኔታቸው የበለጠ አስቸጋሪ ለሆነባቸው የባህር ላይ ተጓዦችና የወደብ ላይ ሠራተኞች ያላቸውን ቅርበት ገልጸው በመጨረሻም የፖላንድ ምዕመናን የእመቤታችን ቅድስት ድንግል ማርያም ቤተ መቅደስ ወደሚገኝበት ጃስናጉራ ያደረጉትን መንፈሳዊ ንግደት አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በካስተል ጋንዶልፎ የበጋ ጊዜ ቆይታቸው የመጀመሪያ እሁድ ከሐዋርያዊ ሕንጻቸው ፊት ለፊት ከተሰበሰቡት ምዕመናን ጋር የመላእክ እግዚአብሔር ጸሎት ካደረሱ በኋላ ጦርነት በሚካሄድባቸው በርካታ የዓለማችን ክፍሎች ከፍተኛ ስቃይ የሚደርስባቸውን ሲቪሎችን አስታውሰዋል። በተለይ በአሜሪካና በኢራን መካከል ስምምነት ሊመጣ እንደሚችል ተስፋ የተጣለበት ድርድር ከተደናቀፈ በኋላ በመካከለኛው ምስራቅና በሊባኖስ ውስጥ እንደገና የተከሰተውን ውጥረት ጠቅሰው እንዲሁም በቅርብ ቀናት ውስጥ በሩሲያና በዩክሬን መካከል በተካሄደው ጦርነት በካርኪቭ፣ በዲኒፕሮ፣ በኪየቭና በኦዴሳ ላይ የተፈጸሙን ከፍተኛ ጥቃት በማስታወስ ስጋታቸውን ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው አለመታደል ሆኖ የጦርነት አዝማሚያዎች በመካከለኛው ምስራቅ፣ በዩክሬንና በሌሎች በርካታ የዓለማችን ክፍሎች እንደገና ይታያሉ ብለው አመፅ፣ ሽብርና ሞት በርካታ ንጹሐን ሰዎችን እንደገና እያጠቋቸው እንደሚገኝ ተናግረው ሰዎች ተስፋቸውን እንዳይቆርጡ በማበረታታት በአገራት መካከል ዘላቂ እርቅን ሊያመጣ ወደሚያስችል ብቸኛው የውይይትና የድርድር መንገድ እንዲመለሱ አሳስበዋል። የጦርነት ነፋስ ደካማና ብልጭ ድርግም የሚለውን የተስፋና የሰላም ነበልባል እንዲያጠፋ መፍቀድ እንደማይገባ አሳስበው ጦርነት የሚካሄድባቸው አገራት በውይይት እርስ በርስ በመገናኘትና በዲፕሎማሲ መንገድ እንደሚጸኑ ያላቸውን ተስፋ ገልጸው ወደ ፍትሐዊና ዘላቂ ሰላም ሊመራቸው የሚችል ብቸኛው መንገድ ይህ እንደሆነና በሕዝቦች መካከል እርቅ፣ የጋራ ደህንነትና ለእያንዳንዱ ሰው ክብር እንዲኖር ሊያደርግ እንደሚችል አስረድተዋል። በተለምዶ በሐምሌ ወር ሁለተኛ እሁድ በሚከበረው የባህር እሁድ ካቶሊካዊት ቤተ ክርስቲያን በባህር ላይ የሚኖሩትንና የሚሰሩትን በጸሎታቸው እንዲያስታውሷቸው ምዕመናንን በሙሉ የምትጋብዝበት ቀን እንደሆነ ታውቋል። ወደ 90% የሚሆነውን የዓለም ንግድ በሚደግፍ የኢንዱስትሪ አስፈላጊነት ላይ ያሰላሰሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጦርነቱ ምክንያት በባህር ላይ የሚጓዙትንና የሚሰሩትን ሰዎች በሚያጋጥሟቸው አስቸጋሪ ሁኔታዎች ላይ ያላቸውን ስጋት ገልጸዋል። ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ለኤድስ ሕሙማን የሚደረግ እንክብካቤና መከላከያው ተጠቂዎችን በሙሉ ሊደርሳቸው ይገባል ተባለ። ቅድስት መንበር በተባበሩት መንግሥታት ድርጅት በተካሄደው ከፍተኛ የኤችአይቪ ኤድስ ስብሰባ ላይ ባስተላለፈችው መልእክት በሽታውን በመዋጋት ረገድ የተገኘውን እድገት በመግለጽ በተለይም ሕፃናትና ተጋላጭ ማኅበረሰቦች ሕክምናው እንዲደርሳቸው የበለጠ ጥረት እንዲደረግ አሳስባለች።

መንግስት መንበር የኤድስ በሽታን ለማስቆም የሚደረግ ዓለም አቀፍ ቁርጠኝነትን እንደገና እንዲታደስ በማሳሰብ ኤችአይቪን በመከላከልና በማከድ ረገድ የተገኘውን ውጤት በደስታ ተቀብላ፣ ነገር ግን በተለይም በማደግ ላይ ባሉ አገራት ብዙ ሰዎች አሁንም የሕይወት አድን እንክብካቤ እንደሌላቸው አጽንኦት ሰጥታለች። በኒውዮርክ የተባበሩት መንግስታት ድርጅት ጽህፈት ቤት አርብ ሐምሌ 3 2018 ዓመተ ምህረት በተካሄደው የኤችአይቪ ኤድስ ከፍተኛ ደረጃ ስብሰባ ላይ የቅድስት መንበር ቋሚ ታዛቢ ተልእኮ የተሳተፈ ሲሆን እንደ ጎርጎሮሳውያኑ ከ2010 ዓመተ ምህረት ጀምሮ በአብዛኞቹ ክልሎች አዳዲስ የኤችአይቪ ኤድስ ስርጭት መቀነሱንና ሰፊ የጸረ ኤችአይቪ ኤድስ ሕክምና ተደራሽነት በበሽታው የተያዙ ሰዎች ረጅምና ጤናማ ሕይወት እንዲኖሩ ማስቻሉን ገልጿል። ልዑካኑ በጤና ስርዓቶች፣ በሕክምና ምርምርና በአካባቢው የመድኃኒት ምርት ላይ ቀጣይነት ያለው የገንዘብ ድጋፍ ማድረግና ለሁሉም ሰው ውጥ የሆነ እንክብካቤ እንደሚደረግ ማረጋገጥ አስፈላጊ መሆኑን ተናግረዋል። የልዑካን ቡድኑ የርዕሰ ሊቃነ ጳጳሳት ሊዮ 14ኛን መልእክት ጠቅሶ እንደተናገረው ቅድስት መንበር በህብረተሰቡ የተገለሉትን ችላ ማለት እንደማይገባ ማስጠንቀቋን አስታውሶ በጤና አገልግሎት ላይ በተሳሳቱ አፈታሪኮች ላይ በመመርኮዝ በርካታ የድህነትና የተጋላጭነት ሁኔታዎችን ችላ የሚባልበት ማህበረሰብን መዘንጋት አንችልም ብለዋል። በተለይ ለልጆች አጽንኦ ተሰጠው መግለጫው ምንም እንኳን ከኤችአይቪ ጋር ከሚኖሩ ሰዎች ውስጥ 3% የሚሆኑትን ብቻ የሚይዛቸው ቢሆንም በምርመራና በሕክምና ውስጥ በሚታየው ዘላቂ ክፍተቶች ምክንያት ከኤችአይቪ በሽታ ጋር በተያያዘ የሚሞቱት የሕፃናት ቁጥር 12% እንደሚሆኑ ተገልጿል። በተጨማሪም ለእናቶች ጥራት ያለው የቅድመ ወሊድ፣ የወሊድና የድህረ ወሊድ እንክብካቤ እንዲደረግ፣ ከኤችአይቪ ጋር ለሚኖሩ ሕፃናት ውጤቶችን ለማሻሻል ቅድመ ምርመራና ተስማሚ የሆኑ መድኃኒቶች አስፈላጊነት አጽንኦት ሰጥቷል። ቅድስት መንበር በመጨረሻም ቤተ ክርስቲያን በበሽታው ለተጎዱ ሰዎች እንክብካቤ ለማድረግ ያላትን ቁርጠኝነት አረጋግጣለች። በዓለም ዙሪያ ከኤችአይቪ ጋር በተያያዘ እንክብካቤን የሚያቀርቡት የካቶሊካዊት ቤተ ክርስቲያን የጤና አጠባበቅ ተቋማት ከኤችአይቪ ጋር በተያያዘ በሚሰጥ እንክብካቤ ከሰብአዊ ክብር ጋር በሚስማማ መልኩ ሕክምናና እንክብካቤ እንዲያገኙ ለማድረግ በሚደረጉ ጥረት የበኩላቸውን አስተዋጽኦ ማድረግ ይቀጥላሉ ሲሉ ልዑካኑ ተናግረዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

0: የብፁዕ ካርዲናል አቡነ ብርሃነ ኢየሱስና የብፁዕ አቡነ ጸጋዬ 50ኛ ዓመት የክህነት አገልግሎት በምስጋና መስዋዕተ ቅዳሴ ተከበረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: የብፁዕ ካርዲናል አቡነ ብርሃነ ኢየሱስና የብፁዕ አቡነ ጸጋዬ ቀነኒ 50ኛ ዓመት የክህነት አገልግሎት የወርቅ ዩቤልዩ የምስጋና መስዋዕት ቅዳሴ ሐምሌ 5 ቀን 2018 ዓመተ ምህረት በልደተ ማርያም ካቶሊክ ካቴድራል በደማቅ ሁኔታ የተካሄደ ሲሆን በዚህ የምስጋና መስዋዕት ቅዳሴ ላይ ብፁዕ ሊቀ ጳጳስ ብሪያን በኢትዮጵያ የቅድስት መንበር ተወካይ፣ ብፁዕ አቡነ ስዩም የሆሳና ሀገረ ስብከት ጳጳስ፣ ብፁዕ አቡነ ደጀኔ የሶዶ ሀገረ ስብከት ጳጳስ፣ ክቡራን ካህናት፣ ገዳማውያን፣ ምእመናንና ግብዣ የተደረገላቸው እንግዶች የተገኙ ሲሆን መስዋዕተ ቅዳሴውን ብፁዕ ካርዲናል ብርሃነ ኢየሱስና ብፁዕ አቡነ ተስፋ ስላሴ መርተውታል። ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሐምሌ 7 ቀን 1940 ዓ ም በምስራቅ ሐረርጌ ዞን ጨለንቆ አቅራቢያ በምትገኝ ፈንዲዴ በተባለች መንደር የተወለዱ ሲሆን ዕድሜያቸው ለትምህርት ሲደርስ በትውልድ መንደራቸው ትምህርታቸውን በመከታተል በሐረር በሚገኘው የላዛሪስት አባቶች የዘርአ ክህነት ትምህርት ቤት በመግባት መንፈሳዊ ጥሪያቸውን ጀምረዋል። የመንፈሳዊ ሕይወት ዝንባሌ በይበልጥ ያደረባቸው ገና የአምስተኛ ክፍል ተማሪ ሳሉ የላዛሪስት ገዳም ማኅበር አባል የነበሩትና የቀድሞ የነቀምቴ ሀገር ስብከት ጳጳስ ብፁዕ አቡነ ፍቅረ ማርያም ገመቹ ከአዲስ አበባ ወደ ድሬዳዋ መጥተው ስለ ክህነት ጥሪና መንፈሳዊ አገልግሎትን በተመለከተ ባስተላለፉት ትምህርት በመማረካቸው እንደሆነም ይገልጻሉ። ብፁዕ ካርዲናሉ በ1967 ዓመተ ምህረት ለተመክሮ ነቀምት ሀገር ስብከት በሚገኘው ኮንቺ መድኃኔዓለም ቤተ ክርስቲያን ተመድበው የኮንቺ መድኃኔዓለም ካቶሊክ ትምህርት ቤት ዳይሬክተር በመሆን አገልግሎት ሲሰጡ ከቆዩ በኋላ የድቁና ማዕረግ በዚሁ ቤተ ክርስቲያን በ1968 ዓመተ ምህረት ተቀብለዋል። ሚስጥረ ክህነታቸውን ደግሞ በብፁዕ አቡነ አቴልዶፍ ሰኔ 27 ቀን 1968 ዓመተ ምህረት በአዲስ አበባ ላዛሪስት ገዳም በምትገኘው ጽዮን ማርያም በቀድሞ መጠሪያዋ በፍልሰታ ለማርያም ቤተ ክርስቲያን ተቀብለዋል። ሐዋርያዊ አገልግሎታቸውን በመቀጠል በ1969 ዓመተ ምህረት በደንቢዶሎ ወለጋ እና ከ1970 እስከ 1971 ዓመተ ምህረት ደግሞ በጅማ ቦንጋ ኪዳነ ምሕረት ቤተ ክርስቲያን ቆሞስ በመሆን አገልግለዋል። በዓላማቸው ጸንተውና ትግው ሆኖ ያገኟቸው የዘርአ ክህነት ትምህርት ቤት አለቆች ወደ እንግሊዝ አገር ልከዋቸው በለንደን ሚሽነሪ ኢንስቲትዩት እና በለንደን ዩኒቨርሲቲ ኪንግስ ኮሌጅ የነገረ መለኮት ትምህርት ተከታትለው የመጀመሪያ ድግሪያቸውን አግኝተዋል። ከ1975 እስከ 1983 ዓ ም በአዲስ አበባ ላዛሪስት ገዳም በዘርአ ክህነት ቤተ ተመክሮት በዳይሬክተርነት በገዳም አስተዳዳሪነት እንዲሁም የማርያም ጽዮን ቤተ ክርስቲያን ቆመስ በመሆን ከማገልገላቸውን በተጨማሪ በቅዱስ ፍራንቺስኮስ የፍልስፍናና የነገረ መለኮት ተቋም ሲያስተምሩ የቆዩ ሲሆን ከዚህም በተጨማሪ የኢትዮጵያ ካቶሊክ ቤተሰብ እድገት ማደራጃን መመስረት ችለዋል። በ1984 ዓ ም የብፁዕ አቡነ ፍቅረ ማርያም ደራሴ በመሆን ወደ ጅማ ተመልሰው እያገለገሉ እያሉ ጳጉሜ 3 ቀን 1986 ዓ ም የጅማ ቦንጋ ሐዋርያዊ አስተዳዳሪ ሆነው እንዲያገለግሉ በወቅቱ በነበሩት ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ተሹመዋል። የማኅበረ ልዑካን አባቶች ላዛሪስት ገዳም ያፈራቸው ብፁዕ ካርዲናል ብርሃነ ኢየሱስ እንደ አውሮፓውያን አቆጣጠር ሰኔ 1976 ዓ ም ምስጢረ ክህነትን፣ ጥር 17 ቀን 1990 ዓ ም ጵጵስናን፣ የካቲት 7 ቀን 2007 ዓ ም ደግሞ በርዕሰ ሊቃነ ጳጳሳት ፍራንቺስኮስ አማካኝነት የካርዲናልነት ማዕረግን ያገኙ ሲሆን በኢትዮጵያ ካቶሊካዊ ቤተ ክርስቲያን ታሪክ ከብፁዕ ጳውሎስ አድዋ ቀጥሎ ካርዲናል የሆኑ ሁለተኛው ጳጳስ መሆናቸው ይታወቃል። እዚህም ባሻገር ብፁዕ ካርዲናል ብርሃነ ኢየሱስ በኢትዮጵያ የሰላም ሚኒስቴር ስር ተቋቁሞ በነበረው የብሔራዊ እርቅና ሰላም ኮሚሽን ውስጥ በሊቀመንበርነት ያገለገሉ ሲሆን ብፁዕነታቸው ለቅድስት መንበር ባቀረቡት የጡረታ ጥያቄ መሰረት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጥያቄያቸውን መቀበላቸውን በቅድስት መንበር ልዩ መልእክተኛ ብፁዕ ካርዲናል ክላውዲዮ ጉጀርቲ አማካይነት ሰኔ 5 ቀን 2018 ዓ ም ይፋ ተደርጓል። በዚህም መሰረት ለተተኪያቸው ለብፁዕ አቡነ ተስፋ ስላሴ የአዲስ አበባ ሊቀ ጳጳሳት ኃላፊነታቸውን በማስረከብ በካርዲናልነታቸው ርዕሰ ሊቃነ ጳጳሳት ሊዮ 14ኛን ማማከራቸውን የሚቀጥሉ ሲሆን በኢትዮጵያ ካቶሊካዊ ቤተ ክርስቲያን በሐዋርያዊ አገልግሎት ድጋፋቸውን በጳጳሳት ጉባኤ፣ በአዲስ አበባ ሀገር ስብከትና በልዩ ልዩ ሁኔታዎች በሚቀርብላቸው ግብዣ መሰረት አገልግሎታቸውን እንደሚቀጥሉም ተገልጿል። ከብፁዕ ካርዲናሉ በተጨማሪ 50ኛ ዓመት የክህነት አገልግሎታቸውን ያከበሩት ብፁዕ አቡነ ጸጋዬ ቀነኒ ከአባታቸው ቀነኒ ደራራ እና ከእናታቸው ወለተ ሰንበት አጋ ህዳር 16 ቀን 1936 ዓመተ ምህረት በምዕራብ ሸዋ ክፍለ ሀገር ከአዲስ አበባ 73 ኪሎ ሜትር ርቀት ላይ በመትገኘው ሜጫ ብሮዶ መንደር የተወለዱ ሲሆን በአቅራቢያቸው በመትገኘው አስተሪዮ ማርያም ካቶሊክ ቤተክርስቲያን ምስጢረ ጥምቀትን በመቀበል በጻነታቸው ወደ ደብረ ዘይት በመሄድ ከመሰረተ ትምህርት እስከ የመጀመሪያ ደረጃ ትምህርት በማጠናቀቅ በክረምት የእረፍት ጊዜ ወደ አዲስ አበባ በመምጣት በልደታ ማርያም ካቶሊክ ካቴድራል ምስጢረ ቁርባንን ተቀበለዋል። ብፁዕ አቡነ ጸጋዬ በ1954 ዓመተ ምህረት አጣጥ ሉርድ ማርያም በሚገኘው ዘርአ ክህነት የአዳሪ ቤት ትምህርታቸውን የጀመሩ ሲሆን በዚህም መሰረት 8ኛ ክፍልን በአጣጥ ዘርአ ክህነት ትምህርት ቤት፣ 9ኛ ክፍል በአዲስ አበባ ካቴድራል ዘርአ ክህነት ትምህርት ቤት፣ ከ10ኛ ክፍል እስከ 12ኛ ክፍል ደግሞ በወልመራ ዘርአ ክህነት ትምህርት ቤት በመማር ጨርሰዋል። ህዳር 1960 ዓመተ ምህረት የፍልስፍና እና ነገረ መለኮት ትምህርታቸውን ለመከታተል ጣሊያን ሀገር ሮም ከተማ በሚገኘው ኢትዮጵያ ኮሌጅ በቅድስት መንበር ኡርባንያ ዩኒቨርሲቲ እንዲማሩ ፍቃድ በመጠየቅ ወደ ሮም እንዲላኩ የተደረገ ሲሆን ዩኒቨርሲቲ 3 ዓመት የፍልስፍና እና 3 ዓመት የነገረ መለኮት ትምህርታቸውን ካጠናቀቁ በኋላ ለሁለት ዓመታት የሐዋርያዊ ነገረ መለኮት ትምህርት ላይ በልዩ መልኩ በማተኮር ተጨማሪ ትምህርት በቅድስት መንበር በላተራን ዩኒቨርሲቲ በማጥናት ከ8 ዓመት የትምህርት ቆይታ በኋላ ወደ አገራቸው ተመልሰዋል። አጠቃላይ የክህነት ትምህርት ዝግጅታቸውን አጠናቀው ወደ አገራቸው እንደተመለሱ በወቅቱ የአዲስ አበባ ረዳት ጳጳስ በነበሩት በብፁዕ አቡነ ጳውሎስ ጸዷ ሰኔ 6 ቀን 1968 ዓመተ ምህረት በአዲስ አበባ ልደተ ማርያም ካቴድራል ማዕረገ ክህነት የተቀበሉ ሲሆን በአገልግሎት ዘመናቸው በኢትዮጵያ ካቶሊካዊት ቤተክርስቲያን ከፍተኛ ለውጥ ካመጡ ጠንካራ ካህናት መካከል ግንባር ቀደም የሆኑት የአሁኑ አቡነ ጸጋዬ የድቁና አገልግሎታቸውን የጀመሩት በተጠሩበት ቦታ ሁሉ በመገኘት የስብከተ ወንጌል አገልግሎት በመስጠት ሲሆን ማዕረገ ክህነት ከተቀበሉ በኋላ በሊቀ ጳጳሱ በተሰጣቸው ትእዛዝ መሰረት ረዳት ጳጳሱን በማገዝና ወጣቶችን በመከታተል አገልግሎታቸውን ጀምረዋል። ህዳር 1 ቀን 2006 ዓ ም በቀድሞ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ለሶዶ ሀገር ስብከት እረኛ የሆኑ ዘንድ የተሰየሙ ሲሆን ህዳር 15 ቀን 2006 ዓ ም በኢትዮጵያ ካቶሊካዊ ቤተ ክርስቲያን በሶዶ ሀገር ስብከት በቅድስት ስላሴ ካቶሊክ ካቴድራል ቤተ ክርስቲያን በብፁዕ ካርዲናል አቡነ ብርሃን ኢየሱስ ሊቀ ጳጳሳት ዘካቶሊካውያንና መላው የኢትዮጵያ ካቶሊካውያን ጳጳሳት በተገኙበት በዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ በሚገኘው ሁሉ በእርሱ ሆነ የሚለውን የእግዚአብሔር ቃል የጵጵስናቸው መሪ ቃል በማድረግ ማዕረገ ጵጵስናን ተቀብለዋል። ብፁዕ አቡነ ጸጋዬ እድሜያቸው ለጡረታ በደረሰ ጊዜ በካቶሊካዊት ቤተ ክርስቲያን ህገ ቀኖና መሰረት ለርዕሰ ሊቃነ ጳጳሳት ፍራንቺስኮስ ባቀረቡት የጡረታ እረፍት ጥያቄ እስከ 80 ዓመታቸው ድረስ በማገልገል ህዳር 2015 ዓመተ ምህረት ጥያቄያቸው ተቀባይነት በማግኘቱ ብፁዕነታቸው የአገር ስብከቱን የማስተዳደር ኃላፊነት ቢያስረክቡም በኢትዮጵያ ካቶሊክ ጳጳሳት ጉባኤና በተለያዩ ቦታዎች እጅግ ጥልቅ የሆነ ምክራቸውን በመለገስ አገልግሎታቸውን በአዲስ አበባ ሀገር ስብከት ስር በመሆን እስከ ዛሬዋ ቀን ድረስ ቀጥለው በእግዚአብሔር ጸጋና በትጋት አሁን ላሉበት የ50 ዓመታት የክህነት አገልግሎት ደረጃ ለመድረስ በቅተዋል። ብፁዓን ጳጳሳቱ 50ኛ ዓመት የክህነት አገልግሎት የወርቅ ኢዮቤልዩ ባከበሩበት ወቅት የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የመልካም ምኞት መልእክት በቅድስት መንበር ተወካይ ብፁዕ ሊቀ ጳጳስ ብሪያን አማካኝነት የቀረበ ሲሆን ቅዱስነታቸው ብፁዓን ጳጳሳቱ ለኢትዮጵያ ካቶሊካዊት ቤተ ክርስቲያን ለነበራቸው አስተዋጽኦና የአገልግሎት ቁርጠኝነት ምስጋናቸውን ገልጸዋል። ከዚህም በተጨማሪ በምስጋና መስዋዕት ቅዳሴው ማጠቃለያ ላይ ብፁዕ አቡነ ደጀኔ እና ብፁዕ አቡነ ስዩም ሰበካቸውን በመወከል ክቡር አባ ከተማ አስፋው ብፁዓን ጳጳሳትና ጠቅላይ ጽሕፈት ቤትን በመወከል ክቡር አባ ታመነ አሳሮ ገዳማውያንና ገዳማውያትን በመወከል ክቡር አባ መምህሩ የማኅበረ ልዑካን ላዛሪስት ገዳምን በመወከል ክቡር አባ ፍስሐ የኢትዮጵያ ካህናት ማኅበርን በመወከል ክቡር አባ ታምራት የኢትዮጵያ አዲስ አበባ ሀገር ስብከት ካህናትና ቁምሳት ማኅበራትን በመወከል እንዲሁም ክቡር አቶ ሚልኪያዝ እመናንን በመወከል ስለ ብፁዓን ጳጳሳቱ አገልግሎት ምስክርነታቸውና ምስጋናቸውን አቅርበዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ሐምሌ 6 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚሁ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባርክ። ላውዲዮቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የሰኞ ሐምሌ 6 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእረፍት ጊዜያቸውን በሚያሳልፉበት ካስቴል ጋንዶልፎ ከተማ ለምእመናን፣ ለመንፈሳዊ ነጋዴያንና ለአገር ጎብኚዎች እሁድ ሐምሌ 5 2018 ዓመተ ምህረት ያሰሙትን ቃለ ምዕዳን ትርጉም ሙሉ ዘቱን በቅድሚያ እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጦርነት አዝማሚያ የሰላም ተስፋን ሊያጨልም አይገባም ሲሉ ማሳሰባቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ለኤድስ ህሙማን የሚደረገን ክብካቤና መከላከያው ተጠቂዎችን በሙሉ ሊደርስ ይገባል መባሉን በሁለተኛው ዜናችን እናስደምጣችኋለን። የብፁዕ ካርዲናል ብርሃነ ኢየሱስና የብፁዕ አቡነ ጸጋዬ 50ኛ ዓመት የክህነት አገልግሎት በምስጋና መስዋዕተ ቅዳሴ መከበሩን በአራተኛው ዜናችን እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዜናዎች አብራችሁን በመሆን እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወይል ጊዮርጊስና ዝላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እግዚአብሔር በእኛ ላይ ያለውን እምነት አያቋርጥም ሲሉ ገለጹ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ሐምሌ 5 2018 ዓመተ ምህረት የእረፍት ጊዜያቸውን በሚያሳልፉበት ካስቴል ጋንዶልፎ ውስጥ ከከተማው ነዋሪ ምዕመናን፣ መንፈሳዊ ነጋዴያንና ከአገር ጎብኚዎች ጋር ሆነው የመልአከ እግዚአብሔር ጸሎት አድርሰዋል። ቅዱስነታቸው በዕለቱ በተነበበው የቅዱስ ወንጌል ክፍል ላይ በማሰላሰል ባሰሙት ቃለ ምዕዳን የእግዚአብሔር ቃል የእያንዳንዱን ሰው ልብ የመለወጥ ኃይል እንዳለው በማስረዳት ምዕመናኑ በበጋ ወቅት የጽሞና የጸሎትና በቅዱሳት መጻሕፍት ላይ የማሰላሰል ጊዜ እንዲኖራቸው በማሳሰብ እግዚአብሔር በእኛ ላይ ያለውን እምነት አያቋርጥም ሲሉ አስገንዝበዋል። ክቡራትና ክቡራን አድማጮቻችን፣ ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለምእመናኑ ያሰሙትን ቃለ ምዕዳን ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buongiorno, buona domenica. Oggi nella liturgia l'Evangelista Matteo ci presenta la parabola del seminatore che descrive la generosità e la fiducia con cui Dio sparge la sua parola nel nostro cuore e la sua potenza in noi.
1: ውድ ወንድሞችና እህቶች መልካም እሁድ ይሁንላችሁ። በዛሬው መስዋዕተ ቅዳሴያችን ከማቴዎስ ወንጌል ምዕራፍ 13 ከቁጥር 1 እስከ 23 ተወስዶ የተነበበው የወንጌል ክፍል የዛሬውን ምሳሌ ያቀርብልናል። ይህም እግዚአብሔር ቃሉን በልባችን ውስጥ የሚዘራበትን ልግስናና እምነት ይገልጻል። ቃል ሥጋ የሆነውና ሕይወቱን ለድነታችን ሲል አሳልፎ የሰጠው ኢየሱስ ክርስቶስ በሞቱ ምክንያት ብዙ ፍሬን እንዲያፈራ እግዚአብሔር በዓለም ሁሉ የሚዘራው ዘር ነው። የዮሐንስ ወንጌል ምዕራፍ 12 ቁጥር 24 አንዳንድ ጊዜ እግዚአብሔር በእኛ ውስጥ ደረቅና ምንም የማያበቅል አፈር፣ በሌላ ጊዜ ደግሞ ያልተደላደለና ድንጋያማ መሬት ወይም እሾሃማ ቁጥቋጦዎች ያሉበት የተለያየ አፈር እንደሚያገኝ እውነት ነው። ሆኖም ግን የሚያበቅልና ለም መሬት የሚያገኝባቸው ጊዜያትም አሉ። ከዚያም ሁሉንም ነገር የመለወጥ ኃይል ያላቸው የፍቅር ተአምራት መታየት ይጀምራሉ። እኛ ራሳችን በሕይወታችን ውስጥ እንዳጋጠመን ጥርጥር የለውም። በዚህ ምክንያት እግዚአብሔር የሚዘራውን አያቋርጥም። ምክንያቱም የፍቅሩ ኃይል ከድክመታችን የበለጠ ጠንካራ መሆኑን ያውቃልና። ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 9 እስከ 10 ቅዱስ ዮሐንስ ዘክሪስቶስም በዘር ምሳሌ የቀረበውን የእግዚአብሔር ቃል ሲጠቅስ በእሾህ መካከል በድንጋያማ መሬት ወይም በመንገድ ላይ መዝራት እንዴት ይቻላል? በዘርና በአፈር ረገድ የሚሆን አይደለም፣ ነገር ግን በነፍሳትና በአስተምሮ ረገድ ሙሉ በሙሉ ሊሆን የሚችል ነው። ምክንያቱም በእግዚአብሔር እጅ ድንጋያማው መሬት ወደ ለም አፈር ሊለወጥ ይችላል። መንገድም በሰዎች እግር እንዳይረገጥ ወይም ለአላፊው አድጋሚው ሁሉ እንዳይጋለጥ ለም አፈር እንዲሆን እሾሁ ተነቅሎና ዘሩም ከጥፋት ተጠብቆ ማደግ ይችላል። እግዚአብሔር ለእኛ ያለው ልግስና ሞኝነት ሳይሆን ጥበብ ነው። አንዳንድ ጊዜ እኛ ራሳችን ማወቅ የማንችለውን መልካም ነገር በውስጣችን እንዳለ ይመለከታል። በዚህ ምክንያት ልባችንን ከእኛ በተሻለ የሚያውቀው እግዚአብሔር ራሳችንን በእምነት ለእርሱ በአደራ ከሰጠን በእኛ ላይ ያለውን እምነት አያቋርጥም። ስለዚህ ዘሩ በትሕትናና በግልጽነት ከሚገኝ ልግስናና እምነት የሚዘራ ከሆነ የመንፈስ ቅዱስ ፍሬዎች በውስጣችን ይበቅላሉ፣ ያድጋሉ። ሐዋርያው ቅዱስ ጳውሎስ ፍቅር፣ ደስታ፣ ሰላም፣ ትዕግሥት፣ ቸርነት፣ በጎነት፣ ታማኝነት፣ ገርነት፣ ራስን መግዛት እንደሆኑ ያስተምራል። ወደ ገላትያ ሰዎች ምዕራፍ 5 ቁጥር 22 ዓለማችን በእነዚህ ፍሬዎች ምን ያህል መሞላትና መለወጥ እንደሚያስፈልገው ያስተምራል። ስለዚህ በተለይ በእነዚህ የበጋ የእረፍት ቀናት የእግዚአብሔርን ቃል ለማዳመጥ፣ ለማንበብና ለማሰላሰል ጊዜን እንፈልግ። ከዚህ ጤናማ የእረፍትና የመዝናኛ ጊዜ ጋር ትርጉም ያለውን የጽሞናና የጸሎት ጊዜያችንን ማሳደግ እንችላለን። በዚህ መንገድ ወደ ተለመደው የአካልና የመንፈስ መታደስ ተግባሮቻችን እንመለሳለን። ወንጌልን ለማወጅና ለእግዚአብሔር መንግሥት መስፋፋት አስተዋጽኦ ለማድረግ ዝግጁ እንሆናለን። በዚህም የሐዋርያት ንግሥትና የወንጌል ብርሃን የሆነች እመቤታችን ቅድስት ድንግል ማርያም ትርዳን በማለት ቃለ ምዕዳናቸውን ደምድመዋል።

ክቡራትና ክቡራን አድማጮቻችን ከዚህ በላይ ሰማችሁት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ሐምሌ 5 2018 ዓመተ ምህረት በካስተል ጋንዶልፎ ለምእመናን መንፈሳዊ ነጋዴንና ለአገር ገብኞች ያሰሙት ቃለ ምዕዳን ትርጉም ሙሉ ይዘቱን ነበር። ስላዳመጣችሁን ከልብ እናመሰግናለን። ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጦርነት አዝማሚያ የሰላም ተስፋን ማጨለም የለበትም ሲሉ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእረፍት ጊዜያቸውን በሚያሳልፉበት ካስተል ጋንዶልፎ ከተማ ከአካባቢው ምዕመናንና መንፈሳዊ ነጋዴያን ጋር ሆነው የመላእክ እግዚአብሔር ጸሎት አድርሰዋል። ፒያሳ ደላ ሊበርታ በተሰኘው የከተማው ዋና አደባባይ ላይ ከተሰበሰቡት ምዕመናን ጋር የመላእክ እግዚአብሔር ጸሎት ካደረሱ በኋላ ባሰሙት ንግግር በመካከለኛው ምስራቅ እንደገና የተፈጠረውን ግጭትና በዩክሬን ውስጥ የተከሰተውን ቀውስ አስታውሰው ተዋጊዎቹ ጦርነትን ለማቆም ወደ ውይይትና ዲፕሎማሲያዊ መፍትሄዎች እንዲመለሱ አሳስበዋል። የባህር ቀን ታስቦ በዋለበት እሁድ ሐምሌ 5 2018 ዓመተ ምህረት በወታደራዊ ውጥረት ምክንያት የሥራ ሁኔታቸው የበለጠ አስቸጋሪ ለሆነባቸው የባህር ላይ ተጓዦችና የወደብ ላይ ሠራተኞች ያላቸውን ቅርበት ገልጸው በመጨረሻም የፖላንድ ምዕመናን የእመቤታችን ቅድስት ድንግል ማርያም ቤተ መቅደስ ወደሚገኝበት ጃስናጉራ ያደረጉትን መንፈሳዊ ንግደት አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በካስተል ጋንዶልፎ የበጋ ጊዜ ቆይታቸው የመጀመሪያ እሁድ ከሐዋርያዊ ሕንጻቸው ፊት ለፊት ከተሰበሰቡት ምዕመናን ጋር የመላእክ እግዚአብሔር ጸሎት ካደረሱ በኋላ ጦርነት በሚካሄድባቸው በርካታ የዓለማችን ክፍሎች ከፍተኛ ስቃይ የሚደርስባቸውን ሲቪሎችን አስታውሰዋል። በተለይ በአሜሪካና በኢራን መካከል ስምምነት ሊመጣ እንደሚችል ተስፋ የተጣለበት ድርድር ከተደናቀፈ በኋላ በመካከለኛው ምስራቅና በሊባኖስ ውስጥ እንደገና የተከሰተውን ውጥረት ጠቅሰው እንዲሁም በቅርብ ቀናት ውስጥ በሩሲያና በዩክሬን መካከል በተካሄደው ጦርነት በካርኪቭ፣ በዲኒፕሮ፣ በኪየቭና በኦዴሳ ላይ የተፈጸሙን ከፍተኛ ጥቃት በማስታወስ ስጋታቸውን ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው አለመታደል ሆኖ የጦርነት አዝማሚያዎች በመካከለኛው ምስራቅ፣ በዩክሬንና በሌሎች በርካታ የዓለማችን ክፍሎች እንደገና ይታያሉ ብለው አመፅ፣ ሽብርና ሞት በርካታ ንጹሐን ሰዎችን እንደገና እያጠቋቸው እንደሚገኝ ተናግረው ሰዎች ተስፋቸውን እንዳይቆርጡ በማበረታታት በአገራት መካከል ዘላቂ እርቅን ሊያመጣ ወደሚያስችል ብቸኛው የውይይትና የድርድር መንገድ እንዲመለሱ አሳስበዋል። የጦርነት ነፋስ ደካማና ብልጭ ድርግም የሚለውን የተስፋና የሰላም ነበልባል እንዲያጠፋ መፍቀድ እንደማይገባ አሳስበው ጦርነት የሚካሄድባቸው አገራት በውይይት እርስ በርስ በመገናኘትና በዲፕሎማሲ መንገድ እንደሚጸኑ ያላቸውን ተስፋ ገልጸው ወደ ፍትሐዊና ዘላቂ ሰላም ሊመራቸው የሚችል ብቸኛው መንገድ ይህ እንደሆነና በሕዝቦች መካከል እርቅ፣ የጋራ ደህንነትና ለእያንዳንዱ ሰው ክብር እንዲኖር ሊያደርግ እንደሚችል አስረድተዋል። በተለምዶ በሐምሌ ወር ሁለተኛ እሁድ በሚከበረው የባህር እሁድ ካቶሊካዊት ቤተ ክርስቲያን በባህር ላይ የሚኖሩትንና የሚሰሩትን በጸሎታቸው እንዲያስታውሷቸው ምዕመናንን በሙሉ የምትጋብዝበት ቀን እንደሆነ ታውቋል። ወደ 90% የሚሆነውን የዓለም ንግድ በሚደግፍ የኢንዱስትሪ አስፈላጊነት ላይ ያሰላሰሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጦርነቱ ምክንያት በባህር ላይ የሚጓዙትንና የሚሰሩትን ሰዎች በሚያጋጥሟቸው አስቸጋሪ ሁኔታዎች ላይ ያላቸውን ስጋት ገልጸዋል። ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ለኤድስ ሕሙማን የሚደረግ እንክብካቤና መከላከያው ተጠቂዎችን በሙሉ ሊደርሳቸው ይገባል ተባለ። ቅድስት መንበር በተባበሩት መንግሥታት ድርጅት በተካሄደው ከፍተኛ የኤችአይቪ ኤድስ ስብሰባ ላይ ባስተላለፈችው መልእክት በሽታውን በመዋጋት ረገድ የተገኘውን እድገት በመግለጽ በተለይም ሕፃናትና ተጋላጭ ማኅበረሰቦች ሕክምናው እንዲደርሳቸው የበለጠ ጥረት እንዲደረግ አሳስባለች። ቅድስት መንበር የኤድስ በሽታን ለማስቆም የሚደረግ ዓለም አቀፍ ቁርጠኝነትን እንደገና እንዲታደስ በማሳሰብ ኤችአይቪን በመከላከልና በማከድ ረገድ የተገኘውን ውጤት በደስታ ተቀብላ፣ ነገር ግን በተለይም በማደግ ላይ ባሉ አገራት ብዙ ሰዎች አሁንም የሕይወት አድን እንክብካቤ እንደሌላቸው አጽንኦት ሰጥታለች። በኒውዮርክ የተባበሩት መንግሥታት ድርጅት ጽሕፈት ቤት አርብ ሐምሌ 3 2018 ዓመተ ምሕረት በተካሄደው የኤችአይቪ ኤድስ ከፍተኛ ደረጃ ስብሰባ ላይ የቅድስት መንበር ቋሚ ታዛቢ ተልእኮ የተሳተፈ ሲሆን እንደ ጎርጎሮሳውያኑ ከ2010 ዓመተ ምሕረት ጀምሮ በአብዛኞቹ ክልሎች አዳዲስ የኤችአይቪ ኤድስ ስርጭት መቀነሱንና ሰፊ የጸረ ኤችአይቪ ኤድስ ሕክምና ተደራሽነት በበሽታው የተያዙ ሰዎች ረጅምና ጤናማ ሕይወት እንዲኖሩ ማስቻሉን ገልጿል።
ልዑካኑ በጤና ስርዓቶች በህክምና ምርምርና በአካባቢው የመድኃኒት ምርት ላይ ቀጣይነት ያለው የገንዘብ ድጋፍ ማድረግና ለሁሉም ሰው ውጥ የሆነ እንክብካቤ እንደሚደረግ ማረጋገጥ አስፈላጊ መሆኑን ተናግረዋል። የልዑካን ቡድኑ የሩሰ ሊቃነ ጳጳሳት ሊዮ 14ኛን መልእክት ጠቅሶ እንደተናገረው ቅድስት መንበር በህብረተሰቡ የተገለሉትን ችላ ማለት እንደማይገባ ማስጠንቀቋን አስታውሶ በጤና አገልግሎት ላይ በተሳሳቱ አፈታሪኮች ላይ በመመርኮዝ በርካታ የድህነትና የተጋላጭነት ሁኔታዎችን ችላ የሚባልበት ማህበረሰብን መዘንጋት አንችልም ብለዋል። በተለይ ለልጆች አጽኖ ተሰጠው መግለጫው ምንም እንኳን ከኤችአይቪ ጋር ከሚኖሩ ሰዎች ውስጥ 3% የሚሆኑትን ብቻ የሚይዛቸው ቢሆንም በምርመራና በህክምና ውስጥ በሚታየው ዘላቂ ክፍተቶች ምክንያት ከኤችአይቪ በሽታ ጋር በተያያዘ የሚሞቱት የህፃናት ቁጥር 12% እንደሚሆኑ ተገልጿል። በተጨማሪም ለእናቶች ጥራት ያለው የቅድመ ወሊድ የወሊድና የድህረ ወሊድ እንክብካቤ እንዲደረግ ከኤችአይቪ ጋር ለሚኖሩ ህፃናት ውጤቶችን ለማሻሻል ቅድመ ምርመራና ተስማሚ የሆኑ መድኃኒቶች አስፈላጊነት አጽንኦት ሰጥቷል። ቅድስት መንበር በመጨረሻም ቤተ ክርስቲያን በበሽታው ለተጎዱ ሰዎች እንክብካቤ ለማድረግ ያላትን ቁርጠኝነት አረጋግጣለች። በዓለም ዙሪያ ከኤችአይቪ ጋር በተያያዘ እንክብካቤን የሚያቀርቡት የካቶሊካዊት ቤተ ክርስቲያን የጤና አጠባበቅ ተቋማት ከኤችአይቪ ጋር በተያያዘ በሚሰጥ እንክብካቤ ከሰብአዊ ክብር ጋር በሚስማማ መልኩ ሕክምናና እንክብካቤ እንዲያገኙ ለማድረግ በሚደረጉ ጥረት የበኩላቸውን አስተዋጽኦ ማድረግ ይቀጥላሉ ሲሉ ልዑካኑ ተናግረዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

0: የብፁዕ ካርዲናል አቡነ ብርሃነ ኢየሱስና የብፁዕ አቡነ ጸጋዬ 50ኛ ዓመት የክህነት አገልግሎት በምስጋና መስዋዕተ ቅዳሴ ተከበረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: የብፁዕ ካርዲናል አቡነ ብርሃነ ኢየሱስና የብፁዕ አቡነ ጸጋዬ ቀነኒ 50ኛ ዓመት የክህነት አገልግሎት የወርቅ ዩቤልዩ የምስጋና መስዋዕት ቅዳሴ ሐምሌ 5 ቀን 2018 ዓመተ ምህረት በልደተ ማርያም ካቶሊክ ካቴድራል በደማቅ ሁኔታ የተካሄደ ሲሆን በዚህ የምስጋና መስዋዕት ቅዳሴ ላይ ብፁዕ ሊቀ ጳጳስ ብሪያን በኢትዮጵያ የቅድስት መንበር ተወካይ፣ ብፁዕ አቡነ ስዩም የሆሳና ሀገረ ስብከት ጳጳስ፣ ብፁዕ አቡነ ደጀኔ የሶዶ ሀገረ ስብከት ጳጳስ፣ ክቡራን ካህናት፣ ገዳማውያን፣ ምእመናንና ግብዣ የተደረገላቸው እንግዶች የተገኙ ሲሆን መስዋዕተ ቅዳሴውን ብፁዕ ካርዲናል ብርሃነ ኢየሱስና ብፁዕ አቡነ ተስፋ ስላሴ መርተውታል። ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሐምሌ 7 ቀን 1940 ዓ ም በምስራቅ ሐረርጌ ዞን ጨለንቆ አቅራቢያ በምትገኝ ፈንዲዴ በተባለች መንደር የተወለዱ ሲሆን ዕድሜያቸው ለትምህርት ሲደርስ በትውልድ መንደራቸው ትምህርታቸውን በመከታተል በሐረር በሚገኘው የላዛሪስት አባቶች የዘርአ ክህነት ትምህርት ቤት በመግባት መንፈሳዊ ጥሪያቸውን ጀምረዋል። የመንፈሳዊ ሕይወት ዝንባሌ በይበልጥ ያደረባቸው ገና የአምስተኛ ክፍል ተማሪ ሳሉ የላዛሪስት ገዳም ማኅበር አባል የነበሩትና የቀድሞ የነቀምቴ ሀገር ስብከት ጳጳስ ብፁዕ አቡነ ፍቅረ ማርያም ገመቹ ከአዲስ አበባ ወደ ድሬዳዋ መጥተው ስለ ክህነት ጥሪና መንፈሳዊ አገልግሎትን በተመለከተ ባስተላለፉት ትምህርት በመማረካቸው እንደሆነም ይገልጻሉ። ብፁዕ ካርዲናሉ በ1967 ዓመተ ምህረት ለተመክሮ ነቀምት ሀገር ስብከት በሚገኘው ኮንቺ መድኃኔዓለም ቤተ ክርስቲያን ተመድበው የኮንቺ መድኃኔዓለም ካቶሊክ ትምህርት ቤት ዳይሬክተር በመሆን አገልግሎት ሲሰጡ ከቆዩ በኋላ የድቁና ማዕረግ በዚሁ ቤተ ክርስቲያን በ1968 ዓመተ ምህረት ተቀብለዋል። ሚስጥረ ክህነታቸውን ደግሞ በብፁዕ አቡነ አቴልዶፍ ሰኔ 27 ቀን 1968 ዓ ም በአዲስ አበባ ላዛሪስት ገዳም በምትገኘው ጽዮን ማርያም በቀድሞ መጠሪያዋ በፍልሰታ ለማርያም ቤተ ክርስቲያን ተቀብለዋል። ሐዋርያዊ አገልግሎታቸውን በመቀጠል በ1969 ዓ ም በደንቢዶሎ ወለጋ እና ከ1970 እስከ 1971 ዓ ም ደግሞ በጅማ ቦንጋ ኪዳነ ምሕረት ቤተ ክርስቲያን ቆሞስ በመሆን አገልግለዋል። በዓላማቸው ጸንተውና ትግው ሆኖ ያገኟቸው የዘርአ ክህነት ትምህርት ቤት አለቆች ወደ እንግሊዝ አገር ልከዋቸው በለንደን ሚሽነሪ ኢንስቲትዩት እና በለንደን ዩኒቨርሲቲ ኪንግስ ኮሌጅ የነገረ መለኮት ትምህርት ተከታትለው የመጀመሪያ ድግሪያቸውን አግኝተዋል። ከ1975 እስከ 1983 ዓ ም በአዲስ አበባ ላዛሪስት ገዳም በዘርአ ክህነት ቤተ ተመክሮት በዳይሬክተርነት በገዳም አስተዳዳሪነት እንዲሁም የማርያም ጽዮን ቤተ ክርስቲያን ቆመስ በመሆን ከማገልገላቸውን በተጨማሪ በቅዱስ ፍራንቺስኮስ የፍልስፍናና የነገረ መለኮት ተቋም ሲያስተምሩ የቆዩ ሲሆን ከዚህም በተጨማሪ የኢትዮጵያ ካቶሊክ ቤተሰብ እድገት ማደራጃን መመስረት ችለዋል። በ1984 ዓ ም የብፁዕ አቡነ ፍቅረ ማርያም እንደራሴ በመሆን ወደ ጅማ ተመልሰው እያገለገሉ እያሉ ጳጉሜ 3 ቀን 1986 ዓ ም የጅማ ቦንጋ ሐዋርያዊ አስተዳዳሪ ሆነው እንዲያገለግሉ በወቅቱ በነበሩት ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ተሹመዋል። የማኅበረ ልዑካን አባቶች ላዛሪስት ገዳም ያፈራቸው ብፁዕ ካርዲናል ብርሃነ ኢየሱስ እንደ አውሮፓውያን አቆጣጠር ሰኔ 1976 ዓ ም ምስጢረ ክህነትን፣ ጥር 17 ቀን 1990 ዓ ም ጵጵስናን፣ የካቲት 7 ቀን 2007 ዓ ም ደግሞ በርዕሰ ሊቃነ ጳጳሳት ፍራንቺስኮስ አማካኝነት የካርዲናልነት ማዕረግን ያገኙ ሲሆን በኢትዮጵያ ካቶሊካዊ ቤተ ክርስቲያን ታሪክ ከብፁዕ ጳውሎስ አድዋ ቀጥሎ ካርዲናል የሆኑ ሁለተኛው ጳጳስ መሆናቸው ይታወቃል። እዚህም ባሻገር ብፁዕ ካርዲናል ብርሃነ ኢየሱስ በኢትዮጵያ የሰላም ሚኒስቴር ስር ተቋቁሞ በነበረው የብሔራዊ እርቅና ሰላም ኮሚሽን ውስጥ በሊቀመንበርነት ያገለገሉ ሲሆን ብፁዕነታቸው ለቅድስት መንበር ባቀረቡት የጡረታ ጥያቄ መሰረት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጥያቄያቸውን መቀበላቸውን በቅድስት መንበር ልዩ መልእክተኛ ብፁዕ ካርዲናል ክላውዲዮ ጉጀረቲ አማካይነት ሰኔ 5 ቀን 2018 ዓ.ም ይፋ ተደርጓል። በዚህም መሰረት ለተተኪያቸው ለብፁዕ አቡነ ተስፋ ስላሴ የአዲስ አበባ ሊቀ ጳጳሳት ኃላፊነታቸውን በማስረከብ በካርዲናልነታቸው ርዕሰ ሊቃነ ጳጳሳት ሊዮ 14ኛን ማማከራቸውን የሚቀጥሉ ሲሆን በኢትዮጵያ ካቶሊካዊ ቤተ ክርስቲያን በሐዋርያዊ አገልግሎት ድጋፋቸውን በጳጳሳት ጉባኤ፣ በአዲስ አበባ ሀገር ስብከትና በልዩ ልዩ ሁኔታዎች በሚቀርብላቸው ግብዣ መሰረት አገልግሎታቸውን እንደሚቀጥሉም ተገልጿል። ከብፁዕ ካርዲናሉ በተጨማሪ 50ኛ ዓመት የክህነት አገልግሎታቸውን ያከበሩት በጽዋ አቡነ ጸጋዬ ቀነኒ ከአባታቸው ቀነኒ ደራራና ከእናታቸው ወለተ ሰንበት አጋ ህዳር 16 ቀን 1936 ዓመተ ምህረት በምዕራብ ሸዋ ክፍለ ሀገር ከአዲስ አበባ 73 ኪሎ ሜትር ርቀት ላይ በመትገኘው ሜጫ ብሮዶ መንደር የተወለዱ ሲሆን በአቅራቢያቸው በመትገኘው አስተሪዮ ማርያም ካቶሊክ ቤተክርስቲያን ምስጢረ ጥምቀትን በመቀበል በጻነታቸው ወደ ደብረ ዘይት በመሄድ ከመሰረተ ትምህርት እስከ የመጀመሪያ ደረጃ ትምህርት በማጠናቀቅ በክረምት የእረፍት ጊዜ ወደ አዲስ አበባ በመምጣት በልደታ ማርያም ካቶሊክ ካቴድራል ምስጢረ ቁርባንን ተቀበለዋል። በጽዋ አቡነ ጸጋዬ በ1954 ዓመተ ምህረት አጣጥ ሉርድ ማርያም በሚገኘው ዘርአ ክህነት የአዳሪ ቤት ትምህርታቸውን የጀመሩ ሲሆን በዚህም መሰረት 8ኛ ክፍልን በአጣጥ ዘርአ ክህነት ትምህርት ቤት፣ 9ኛ ክፍል በአዲስ አበባ ካቴድራል ዘርአ ክህነት ትምህርት ቤት፣ ከ10ኛ ክፍል እስከ 12ኛ ክፍል ደግሞ በወልመራ ዘርአ ክህነት ትምህርት ቤት በመማር ጨርሰዋል። ህዳር 1960 ዓመተ ምህረት የፍልስፍና እና ነገረ መለኮት ትምህርታቸውን ለመከታተል ጣሊያን ሀገር ሮም ከተማ በሚገኘው ኢትዮጵያ ኮሌጅ በቅድስት መንበር ኡርባንያ ዩኒቨርሲቲ እንዲማሩ ፍቃድ በመጠየቅ ወደ ሮም እንዲላኩ የተደረገ ሲሆን ዩኒቨርሲቲ 3 ዓመት የፍልስፍና እና 3 ዓመት የነገረ መለኮት ትምህርታቸውን ካጠናቀቁ በኋላ ለሁለት ዓመታት የሐዋርያዊ ነገረ መለኮት ትምህርት ላይ በልዩ መልኩ በማተኮር ተጨማሪ ትምህርት በቅድስት መንበር በላተራን ዩኒቨርሲቲ በማጥናት ከ8 ዓመት የትምህርት ቆይታ በኋላ ወደ አገራቸው ተመልሰዋል። አጠቃላይ የክህነት ትምህርት ዝግጅታቸውን አጠናቀው ወደ አገራቸው እንደተመለሱ በወቅቱ የአዲስ አበባ ረዳት ጳጳስ በነበሩት በብፁዕ አቡነ ጳውሎስ ጸዷ ሰኔ 6 ቀን 1968 ዓመተ ምህረት በአዲስ አበባ ልደተ ማርያም ካቴድራል ማዕረገ ክህነት የተቀበሉ ሲሆን በአገልግሎት ዘመናቸው በኢትዮጵያ ካቶሊካዊት ቤተክርስቲያን ከፍተኛ ለውጥ ካመጡ ጠንካራ ካህናት መካከል ግንባር ቀደም የሆኑት የአሁኑ አቡነ ጸጋዬ የድቁና አገልግሎታቸውን የጀመሩት በተጠሩበት ቦታ ሁሉ በመገኘት የስብከተ ወንጌል አገልግሎት በመስጠት ሲሆን ማዕረገ ክህነት ከተቀበሉ በኋላ በሊቀ ጳጳሱ በተሰጣቸው ትእዛዝ መሰረት ረዳት ጳጳሱን በማገዝና ወጣቶችን በመከታተል አገልግሎታቸውን ጀምረዋል። ህዳር 1 ቀን 2006 ዓ.ም በቀድሞ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ለሶዶ ሀገር ስብከት እረኛ የሆኑ ዘንድ የተሰየሙ ሲሆን ህዳር 15 ቀን 2006 ዓ.ም በኢትዮጵያ ካቶሊካዊ ቤተ ክርስቲያን በሶዶ ሀገር ስብከት በቅድስት ስላሴ ካቶሊክ ካቴድራል ቤተ ክርስቲያን በብፁዕ ካርዲናል አቡነ ብርሃን ኢየሱስ ሊቀ ጳጳሳት ዘካቶሊካውያንና መላው የኢትዮጵያ ካቶሊካውያን ጳጳሳት በተገኙበት በዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ በሚገኘው ሁሉ በእርሱ ሆነ የሚለውን የእግዚአብሔር ቃል የጵጵስናቸው መሪ ቃል በማድረግ ማዕረገ ጵጵስናን ተቀብለዋል። ብፁዕ አቡነ ጸጋዬ እድሜያቸው ለጡረታ በደረሰ ጊዜ በካቶሊካዊት ቤተ ክርስቲያን ህገ ቀኖና መሰረት ለርዕሰ ሊቃነ ጳጳሳት ፍራንቺስኮስ ባቀረቡት የጡረታ እረፍት ጥያቄ እስከ 80 ዓመታቸው ድረስ በማገልገል ህዳር 2015 ዓመተ ምህረት ጥያቄያቸው ተቀባይነት በማግኘቱ በጽኑነታቸው የሀገር ስብከቱን የማስተዳደር ኃላፊነት ቢያስረክቡም በኢትዮጵያ ካቶሊክ ጳጳሳት ጉባኤና በተለያዩ ቦታዎች እጅግ ጥልቅ የሆነ ምክራቸውን በመለገስ አገልግሎታቸውን በአዲስ አበባ ሀገር ስብከት ስር በመሆን እስከ ዛሬዋ ቀን ድረስ ቀጥለው በእግዚአብሔር ጸጋና በትጋት አሁን ላሉበት የ50 ዓመታት የክህነት አገልግሎት ደረጃ ለመድረስ በቅተዋል። ብፁዓን ጳጳሳቱ 50ኛ ዓመት የክህነት አገልግሎት የወርቅ ኢዮቤልዩ ባከበሩበት ወቅት የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የመልካም ምኞት መልእክት በቅድስት መንበር ተወካይ ብፁዕ ሊቀ ጳጳስ ብሪያን አማካኝነት የቀረበ ሲሆን ቅዱስነታቸው ብፁዓን ጳጳሳቱ ለኢትዮጵያ ካቶሊካዊት ቤተ ክርስቲያን ለነበራቸው አስተዋጽኦና የአገልግሎት ቁርጠኝነት ምስጋናቸውን ገልጸዋል። ከዚህም በተጨማሪ በምስጋና መስዋዕት ቅዳሴው ማጠቃለያ ላይ ብፁዕ አቡነ ደጀኔ እና ብፁዕ አቡነ ስዩም ሰበካቸውን በመወከል ክቡር አባ ከተማ አስፋው ብፁዓን ጳጳሳትና ጠቅላይ ጽሕፈት ቤትን በመወከል ክቡር አባ ታመነ አሳሮ ገዳማውያንና ገዳማውያትን በመወከል ክቡር አባ መምህሩ የማኅበረ ልዑካን ላዛሪስት ገዳምን በመወከል ክቡር አባ ፍስሐ የኢትዮጵያ ካህናት ማኅበርን በመወከል ክቡር አባ ታምራት የኢትዮጵያ አዲስ አበባ ሀገር ስብከት ካህናትና ቆመሳት ማኅበራትን በመወከል እንዲሁም ክቡር አቶ ሚልኪያዝ ምእመናንን በመወከል ስለ ብፁዓን ጳጳሳቱ አገልግሎት ምስክርነታቸውና ምስጋናቸውን አቅርበዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ሐምሌ 6 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚሁ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲዮቱር ኢየሱስ ክርስቶስ።